ክሸቀ ቀሸው ችላዋኒማ ኖክ ቻሪ ዲዮስ ማመንት ርቅለል ክቱ አምፐር ሰጊር ማመንት ረነሜጎ ክቱ አምፐር ሰጊር እየላበስ ክቻሪ ዲዮስ ቀየኹና ቅለል ዋክ ቻሪ ዲዮስ ንክቱ ሚያዋ በላወራም ክቻሪ ዲዮስ ችተካኢል ኖሚአል ችተካኢል ከችቁችብ ተክ ቻሪ ዲዮስ አይ ከውልት